ጀምራሉ ተራቱ የዩዩ ወንዲያ ነው ተናሩ ነው ይወዩ ዲኖሪ ዊንዶው ተራተረ ሆይተ ወይ ነው ፊያታ ግራይ ነው ይዩ አባያ ወጣገረ ነው ይሄ ባንዴ ሲራ ተታገረ አስቶ ወስ ተወደ ቦንጋ ወራ ነው ደውል